ጊዜው ካፌ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለና ተላ ምንም ሳን በሆን ሚስትሩን ባይገባኝ ወዋ አባቴን ባውጥቶ አልቀሰው መከረኝ።

omkring እየተማረረ እኔ ግን ውሻዬን አቅፌ ጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ተቶ ይገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን